0: 공선 여도 동굴 설비 리도는 그 니자 저르기 뇽년은 접탑시 요바등 종미 전염 도고리시 이차 길와등 급이 뒤는 세가인 통도등 요데 망현의 괴영 종기 투른바인 전고틀데실비 름스시나 네돈 치통 접자르가 좀 십실시 요바등 네돈 십실제 셀토등 주의득 더터제 세토지 요데 산시 정지의 군질 도수 타총시니 름컨 고틀데실바 등지기 집저름데 더실 심지시 바등 삼처감 등 지근이 섬정아 테들 카프르 소제 탑름질 멍소제 레와 등 삼처 등 섬년율에 종클로 조르네비 유즈 메도 등리 종클데 종마들 층 섬동을 가점요 바 등 랑크른 조가와 등 로소 리치뉴위네 두는 원설 또 점요레 도중 도수 줄레 클럽 딜리 도텀 샵샤테니 등 데클소 데츤 진히틀데 종마르 잔다 등 쇼멍 던지르시 바르질레 닌다더른 사르다튼 비 로글 컨크르제 로소 컨등 로그 랑크르제 로소 퍼바 제르그점 니서 정구츠요레 법중 로소 배와니 중 정지 종체르지 멍소제 가자 괴트 등 강을 채와 샘트르 채와 레그 채와 제제 네돈남근니 테시르 테주에 타 총시데 예클제 열클 총즈가 등 종섭제 처 콘드는 소 멍소 네돈 크지 터줄시요 바레
1: 더갈리 쿤베니 츠 니치르 스촨 등 유난지 크소스 로아 쳔제 장글 종아와 구 역분 즈시비 제투나 산지르 용적 총다 촉바 등 산이디기 로아 쳔제 장글 종아비 산네라므데 스피츠르 투위 페지제 므츠르 수 등 조늘 셰트브소 춘용니 응우틀시 바젤라 로아 쳔제 장글 종아비 디캅나 스촨지 페지제 르그니 사르와토 제등 덴츠르제 르긴츠나 사르와트비 카르쿵가 쳔시그젤라 스촨지 환주르 공플 등 사르토 라스겐들 아멍치에 디치라 아정도 탄뇽 아딘징 갈란소 차쿵 쳔부 왕알람그니 아멍치라 수크 니르슴 고득시 바당들 링겐 땅아 셰트브 가친 크 저트 고득시요 존지르 루앙아 이능 스트완지 비스르 톤칠 니크 페지 인조스 땅토 아딘징 요비 찬칠 압사르토 라스테니 땅르브 젠지 톤리 말근 즈기저르 그틀시 바당 조가 토은 훈비 소늘 톤리지 마칠은 즈기저르 근들 흐친 동아 алгодэл чатэн дэн ниджи зэнжэр зули зачи ёнгэ зули дэн кэтх тонли су чхчин арэм би тонли тэгэн жогнэр тойжэ квандэл квачэ дэн жинги манзи су джекэб джэ хүнтэн зочэн лиргэ чэцхо га я нирэм тура тонжэ дирэв сарпэр нэвжил сарпэл чэмбэр гэндэл тонви эргэни гачэн хтовчэр дантэг тонжэ им бажэл тапчи рэнжин джэ тонли хтэнжэ дэн рнизи дапс хтэнжэ Мэнжи рэкулэчи нзэгчэн лааш гэндэл дэнгни, Джэкэбжи штиви табжи кэлэчи нэгчур ниба сама чэпэр чэрэхтонжи. Пэнцэн ниба жэнба дэнг пэнцэн пэжи хтонхэ чэрэхтонва дэнг. Чэнду дэнг чунчин сакэлэчи чунни хуанжур кэлэ пэжи чэ нирэм тура хэчэн дэнгни, Абжиунжи рбицэл туви гумпэл лааш гэчэл шэпи панхи гэчэн дэнг ргэхэ чэн жунгкунг сарватожи инбашэл. Лу нга цэнчэ чангул жунга вишэнг, Юнанжи пэнсэм цхуби бэгмэл нэжэ дэн жинги эргэжэ тэнкун ла абжэ цхэнэ. Абжэнгду тэнюн курджиг пэжэжэ хуанчур малэг нзэгба дэн тэцэн дэхтон жэрэл. Чунгу дэн лосы варжэ чгэлэм зуэр шэдэ танкуржэ жунлам дэн чэлэм. Куалэм жи нямжэн жэ жаджэн зэгчэн ла чгэжэр чарнгуэл жи шгэндэл хтонва дэн. Лэнзэг жава цхэдам дэ дэнэ тэнли жэл дубчэр хтон жэн бажэл. Гэргуэ нэба чэр хтонва дэн. Гэгүүйе хуанжүр пэжи, гэгүүйе жунчирн зэгчэн жила бжэшчэгдэ шгэндэл хтунваа дэн. Ламжэджэ хүнтүн рэгчийе зүгчэн дэн. Зачийе шчэгрэг лэнхэн су зэнчадэн би түнлий чэцхүджэ дөхэ шчэгдэл нэнхэнэ. Битүү гумпэлла шгэндэл дантэг тунжийн бажэл. Жунжир луа ngаэ нэн, юнанжи, түнкүнг нэнби түнлий дубчэр дэн лэгс, ячэ тунваа жэшэнэ. Жэнгдүг олгүдэн хүнтүн зүүрчэн лэрэгжэ зэнча сарба чирэхтон жээн бажэл. Самтий чэдэн шэнглэдэн аргэний ехгүр тунлий сүг зэнчий тунлий ла дамзэн шэдэ. Аргэний ехгүр жэ шэнгчэн дубчэн зэгчэн ша жээн бажэл. Жэнгэн хамэн рэнжэн сунчунг лэжа гэчэн лэхтэр тэнсаб шэнэ. Рэнжэл лхунэб жэ жунгкама дэнжэг сунюл дамбүчэн жээн бажэл. Мэнцун гансун дэн жэцху жэхчун, жэвэ дэнжэг сүгжэ чабкунсэ Шетв сарпа арабтан рымба лахтар шиди. Танцам шартын ланжгдан мамын адиду лихцун. Чыцху чамтын шданлан жиджи намба зангу жинчун шаджин башил.
0: Дака лекуны пэвэн ицил. Сангул пэв дан ави цэ чигсэм нин. Декэв чиглым цхупа ни хитоши ба тарна. Талу да тампу ни жапи бар. Дейон чиглым.